ረበት ክንንዝኸብ ኩምን እታ ሙዚቃ ኣብ ጣጋ ሙዳ ደዋ ቢለ ኣለኹ መታን ነቲ ግዜ ክቁጥብ ኢለ ከምቲ መእተው ዝሓበርክኹም ኣቶ ዮሃንስ መብራህቱ ኣብ ስቱድዮ ምሳይ ኣሎ ብዛዕብኡ ኣብ ቦመር ሃገራዊ ሽማግለ ጀርመን ብዛዕባ ሃገራዊ ሽማግለን ምስኡ ተሓዝን ከነኣልኒና ታሪኮም ቆርተ ክንጠቅስ ክንፍትንና ክሓቶ የ ማለት ሱ ክጠቕሰልና ብዝኾነ ቅድሚኡ ግን ሓበሬታ ውን ስለዘላ ከይትረስዐ ነቲ ሓበሬታ ዝኽሪ ብሓቲ መስከረም ኣብ ከተማ ካይዘስላውተርን 65 እያ ትብል ስፖርታዊ በዓል ኣብ ካይዘስላውተርን ቀዳም ዕለት 12/2/2016 ካብ ሰዓት 9 ኩዕሶ ፀወታ ዝጅምረሉ እዩ ውድድር ዋንጫ መን ወሰደ እዩ ብምቕፃል ዝኽሪ ብሓቲ መስከረም ባህላዊ ምሸት ወጋ ሕቲ በለይቲ ንምፅምባል ብክብሪ ንዕድም እብሉ ኣለዉ ኣብ ትሕቲ ፅናዕትና ዋሓስና ዝብል ጭርሖ ቦታ ሽሉ ሰንትሮም ሱድ ኢም ስታድ ቫልድ ስፋይ እዩ ማለት እዩ ተወሳኺ ምሳ ውን ኣስዕባቢሎም ሰይዶም ኣለዉ ሞቃም ርእሰ ማሕበር ስፖርት ኤርትራ ኣብ ጀርመን እያ ትብልታ ርእስናቶም ከም እንፈልጦ ሃገርና ኤርትራ ኣብዚ ግዜ እዚ ብስፖርት ብፍላይ ሽከታ ጉያን እግርን ድሙቕ ኣወታት ተመዝግብ ከም ዘላ ኩዕሶ እግሪ እውን ተወራቢሩ ኣብ ብሩህ ተስፋ ይርከብ ቀፃልነቱ ክረጋገፅ ግን ኩሉ ኤርትራዊ ዜጋ ብምእኹል ዝኾነ ኣገባብ ተነጣጢፉ ተጠርኒፉ ናይ ንዋትን ሞራላውን ሓገዝ ከበርክት ይግባእ ነዚ ዕላማ ብምግባር ነቲ ብወገኑ ቆይሙ ዘሎ ናይ ስፖርት ማሕበራት ተጠርኒፉ እንተማእኪሉ ምእንቲ ኣድማዒ ክኸውን ንቀዳም 12/2/2016 ኣብቲ መዓልቲ ማለት እዩ ኣብ ከተማ ካይዘስላውተርን ጀርመን ዝግበር ናይ ስፖርት በዓል ክንዝቲ ስለዝኮንና ኩልኹም ኤርትራውያን ስፖርተኛታትን ፈተውቲ ስፖርትን ክሳተፉ ብትሕትና ንዕድም ይብለሉ ኣዋሃዲ ኮሚቴ ካይዘስላውተርን ብጠለብ ኤርትራውያን ስፖርት ፈተውቲ ስፖርትን ጀርመን ዝቆመ እዩ ማለት እዩ